0: ከፈለፈለው ወደ እንዲያ ነው ትዝታ ልቤን የከፈለው እኔ እንዲያ ነው ትዝታ ልቤን የከፈለው ይሄኛውን ተራራ ያኔ ጋረደው ይሄኛውን ተራራ ያኔ ጋረደው
1: ايه تتايا كالو رقو يهدو دا قنبتان سايو نفسن دا زرابت ازان درو ميكينا لامنا بوالبت